ደስታ ገደብ ለፍላጎት ይሳ ጊዜ ሰዓት መደብ በዱር አጎዳት በሰባ ደማመር እድሜ ገመር ልክ ይሆናል ልኩን እንዳሰብ ነው እንዳሸናት ለኛ ለራሳችን ብለን ወገን ይወቅልን እንዳበጀን ዘመን ቀደሮ ጥሪ መገናኛ ድግስ ደስ ደስ የዕለት የዕለት አርሽ ደስ ደስ ደስ የዕለት የዕለት አርሽ ደስ ደስ